በራስሽ አትኮሪም እንዴ? እስኪ ዞር ብለሽ ከየት ጀምረሽ የት እንደደረስሽ ተመልከችው። የስኬቶች ተራራ ነው እኮ ቀስ ብለሽ አንድ በአንድ ያሳካሽው። ደርሰሻል፣ በጣም እኮራብሻለሁ። ሁላችንም እኮራብሻለሁ። አይዞሽ፣ ቀጥይበት።